መልሰኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውካ ወገኔን አረንጓዴ አትልበስ ወገኔ

ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈራ ታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬው ወገኔ ናረንጓዴ አትልበስ

ወገኔ ያገር ልጅ በገንዘብ ወገኔ ይለወጣል ወይ ወገኔ ያገር ልጅ በገንዘብ ወገኔ ይለወጣል ወይ ወገኔ ሲሞቱ ሚቀብር

አልብሰኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውካ ወገኔን አረንጓዴ አትልበስ